ሁለት ኪሎሜትር ይመስል ሰዲ ኪሎሜትር ተሰሶ ሹክደክስ ሞሁን ሽናዚ የተከረባ ጉዳራሽ ይመስል ሽር ሞሪታኒያ ውይ ለአሁን በሽል ገዚ ራዲ አቀ ዋህድ ይመስል